እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

0: ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ህግደፍ ሎሚ እውን ኣብ ጀነባ ተሳዒሩ። ኣብ ጀነባ ዝካየድ ዘሎ መበል 62 ዓመታዊ ጉባኤ ባይቶ ሰብኣዊ መሰል ሕቡራት ሃገራት እቲ ቅድሚ 12 ዓመታት ዝጀመረ ምምዛዝ ሰብኣዊ መሰል ኤርትራ ዝከታተል ፍሉይ ሪፖርተር ንክቕፅል ብ6 ሓምለ 2026 ወሲኑ። ነቲ ንክቕፅል ዝቐረበ ናይ ውሳነ እማመ ዝደገፋ ኣባል ሃገራት 23 ዝተቃወማ ድማ 6 ክኾና እንከለዋ 17 ሃገራት ከዓ ድምፂ ተዓቅቦ ኣመዝጊበን። ካብተን ዝደገፋ ኢትዮጵያ ሓንቲ ክትከውን እንከላ ካብተን ዝተቃወማ ድማ ግብፂ ሓንቲ እያ። ኣብ መኽፈቲ እቲ ጉባኤ ንዝሓለፉ 6 ዓመታት ፍሉይ ልኡኽ ኣብ ጉዳይ ሰብኣዊ መሰል ኤርትራ ኮይኑ ክሰርሕ ዝፀንሐ ሎሚ ግና ኣገልግሎቱ ዝውድእ ዘሎ ዶክተር መሓመድ ዓብዱሰላም ባበከር ኣብ ኤርትራ መመልሹ ዝገድድ እንተዘይኮይኑ ዝመሓየሽ ሰብኣዊ መሰል ከምዘየለ ዘቃልዕ ሰፊሕ ኣቕሪቡ ነይሩ። ብኣንጻሩ ወኪል ኤርትራ ኣብ ሕቡራት ሃገራት ሶፊያ ተስማርያም እትመርሖ ልኡኽ ህግደፍ ንኸይቅፅል ብሓያል ተኸራኺሩ እዩ። እዚ ጥራይ ዘይኮነ ሚኒስትር ወፃኢ ጉዳይ ኤርትራ ዑስማን ሳልሕ ብወገኑ ብ2 ሓምለ 2026 ኣብ ኣስመራ ኣብታ ሃገር ንዝርከቡ ኣምባሳደራት ዲፕሎማስያዊ ማሕበረሰብን ወከልቲ ዘይመንግስታዊ ትካላትን ኣብ ዝሃቦም መግለፂ ፍሉይ ሪፖርተር ከይምደብ ከም ዝተማሕፀነ ዝከር እዩ። ማርቲን ፕላውት ብወገኑ ኣቐድም ኣቢሉ ከም ዝሓበሮ ኣብ ኤርትራ ፍሉይ ሪፖርተር ሰብኣዊ መሰል ኮይኖም ንምምዳብ ኣስታት 8 ክኢላታት ተወዳደርቲ ቀሪቦም ኣለው።
1: ሚኒስተር ወፃኢ ጉዳያት ኤርትራ ዑስማን ሳልሕ ብሓደ ሓምለ 2026 ኣብ ኣስመራ ንዝርከቡ ኣምባሳደራት ዲፕሎማስያዊ ማሕበረሰብን ኣባላት ዘይመንግስታዊ ትካላትን መብርሂ ከም ዝሃበ ማዕከን ዜና ቢቢሲ ሓቢራ። ናይቲ መግለፂ ዓላማ ብዛዕባ እቲ ንኤርትራ ጥራይ ተመዲቡ ዘሎ ፍሉይ ሪፖርተር ሰብኣዊ መሰላት መርገፅ ኤርትራ ንምንፃርን ንኽቋረፅ መፀዋዕታ ንምቕራብን ምንባሩ ኣብቲ ዜና ተጠቒሱ። ዑስማን ሳልሕ ኣብቲ ዘይልሙድ መብርሂኡ እቲ ሰብኣዊ መሰል ኤርትራ ንምክትታል ዝተመዘዘ ፍሉይ ኣካል ንኽቋረፅ ድሌት ኤርትራ ምዃኑ ገሊፁ። ኣተሓሒዙ ኸዓ እቲ ዝተመደበ ኣካል ምስሊ ኤርትራ ኣብ ምድዋን ተፀሚዱ ከም ዘሎ ገይሩ ከቕርቦ ፈቲኑ። ኣተሓሒዙ ኸዓ እቲ ፍሉይ ሪፖርተር ኣብ ወግዓዊ ዓለም ለኻዊ መድረኻት ከይተረፈ ምስልና ይድውንን የካፍእን ኣሎ ዝብል ኣውያት ከም ዘስምዐ እቲ ዜና ጠቒሱ። እቲ ንሰብኣዊ መሰል ብዝምልከት ብዛዕባ ኤርትራ ክቐርብ ዝፀንሐን ዘሎን ፀብጻባት ዝምድና ኤርትራን ሕብረት ኤውሮጳን ክሓላልኽን ክዕንቅፍን ከም ዝፀንሐ እውን ዑስማን ሳልሕ ኣብቲ መድረኽ ተኣሚኑ። ብባይቶ ሰብኣዊ መሰል ሕቡራት ሃገራት ተመዚዙ ዝሓለፈ 6 ዓመታት ኩነታት ሰብኣዊ መሰል ኤርትራ ክከታተል ዝፀንሐ ሱዳናዊ ዶክተር መሓመድ ዓብዱሰላም ባበክር ብወገኑ ኣብ መኽፈቲ መበል 62 ጉባኤ ባይቶ ሰብኣዊ መሰል ሕቡራት ሃገራት ሰፊሕ ፀብጻብ ኣቕሪቡ። ኣብቲ ዘቕረቦ ፀብጻብ ኣብ ኤርትራን ሰብኣዊ መሰል ዝምልከት መሊሱ ይገድድ ኣሎ እምበር ዝመፀ ኣወንታዊ ለውጢ የለን ክብል መስኪሩ። እቲ ፍሉይ ሪፖርተር ኣብቲ ዝሃቦ ምስክርነት መንግስቲ ኤርትራ ኩሉ ጥሕሰታት ሰብኣዊ መሰል ብዝኸፍአ ይቕፅል ምህላው ጥራይ ዘይኮነ ብባይቶ ሰብኣዊ መሰል ሕቡራት ሃገራት ብተደጋጋሚ ክቐርቦ ዝፀንሐ ምሕፅንታ እውን ኣይተግበረን ኢሉ። ኣተሓሒዙ ኸዓ ንዝሓለፉ 14 ዓመታት እቲ ጉዳይ ዝምልከቶም ክኢላታት ሰብኣዊ መሰል ናብ ኤርትራ ኣትዮም ንቐፃርዩ ክቐርቦ ንዝፀንሐ መተሓሳሰቢ ከም ዘይተቐበለ ኸዓ ኣብቲ ፀብጻቡ ስፊሩ። ዋላ እኳ ንሱ ናይ 6 ዓመታት መዝነቱ እንተወድአ እቲ ፍሉይ ሪፖርተር ናብ ኤርትራ ምምዳብ ንኽቕፅል ኣብቲ 15 ሓምለ 2026 ክዛዘም ትፅቢት ዝግበረሉ ዓመታዊ ጉባኤ ምሕፅንትኡ ኣቕሪቡ። እቲ ዘገርም ዑስማን ሳልሕ ነቶም ሰብኣዊ መሰል ኣብ ኤርትራ ክሳብ ክንደይ ኣብ ዝኸፍአ ደረጃ ከም ዘሎ ብኣካል ዝፈልጥዎን ብናይ መንቀሳቀሲ ወረቀት ዝጓዓዙን ኣምባሳደራትን ዲፕሎማስያዊ ማሕበረሰብን ኣብ ባይታ ብዘየሎ ምህዞ ክዕሽዎም ምፍታኑ እዩ።
0: ኩነታት ስደተኛታት ኣብ ካይሮን ናይሮብን ኣካላት ፀጥታ ሃገረ ግብፂ ኣብ መዳጎኒ ቦታታት ብዝወሰዶ ጨካን ስጉምቲ ገሎ ስደናውያን ስደተኛታት ከም ዝተቐትሉን ካብቶም ዝትረፉ ከዓ ዝተፈላለዩ ጉድኣታት ዘጋጠሞም ከም ዝርከብዎም ጋዜጠኛን ተመራማርን ቀርኒ ኣፍሪቃ ማርቲን ፕላውት ብዛዕባ ህልው ኩነታት ቀርኒ ኣፍሪቃ ኣብ ዘውፅኦ ሓድሽ ሓበሬታ ገሊጹ። ኣብ ግብፂ ኤርትራውያን ስደተኛታት እውን በቢግዜኡ ግዳይ ዝተፈላለዩ ግፍዕታትን ብዘይድልየቶም ናብ ምምሕዳር ጉጅለ ህግደፍ ምስጓጉን ከጋጥሞም ከም ዝፀንሐ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ስደተኛታትን ሓተቲ ዕቑባን ኣብ ቤት ፅሕፈት ኣገልግሎት ስደተኛታት ኬንያ ከተማ ናይሮቢ ቀሪቦም ናይ መሰረታዊ ነገራት ኣገልግሎትን ምዝጋብን ጠለቦም ንክፍፀመሎም ሕቶ ከቕርቡ ከም ዝተንቀሳቀሱ ሓበሬታ ማርቲን ፕላውት ይጠቅስ። እንተኾነ ኣይኮነን ዶ ሕቶታቶም ተመሊሱ ናይ ምዝገባ ሰነድን ካልእ ኣገልግሎትን ክረኽቡ ብኣካል ምስ ዝምልከቶም ሓለፍቲ ክዘራረቡ እውን ኣይከኣሉን። ማርቲን ፕላውት ኣብዚ ካብ 2 ሰነ 2026 ጀሚሩ ዝምዕብል ዘሎ ዞባዊ ኩነታት ዝምልከት ዝምልከቶ ሓበሬታ ብዛዕባ ውሽጣዊ ማዕባለታት ኤርትራ ኢትዮጵያን ሱዳንን ከምኡ እውን ኣብ መንጎ ሱዳንን ኢትዮጵያን ኣብ ደባተን መመሊሱ ዝሰፍሕ ዘሎ ውግእ ኣስፊሩ ኣሎ። ኣብ መንጎ ፌደራላዊ መንግስቲ ኢትዮጵያን ክልል ትግራይን ዝምዕብል ዘሎ ወጥሪ ከም ዘሰክፍ ከዓ ሓፂር ሓበሬታ ጠቒሱ እዩ። ኡጋንዳ ጠንቂ ዋሕዚ ኤርትራውያን ክትፈልጥ ትደልላ። ሚኒስተር ሓደጋ ድልውነትን ትንያትን ኡጋንዳ ሳም ኢንጎላ መንግስቲ ኤርትራ ብዛዕባ መመሪሱ ዝውስኽ ዘሎ ዋሕዚ ኤርትራውያን መንእሰያት ናብ ኡጋንዳ ምኽንያቱ ኣብ ምንጻር ዝተሓባበር ዝፅውዑ ናይቲ ሃገር ኣገልግሎት ዜና ዓቢራ። እቲ ሚኒስተር ነዚ ዝገለጸ ሰራሕተኛታት ናይቲ ኣብ ትሕቲ ቀዳማይ ሚኒስተር ናይቲ ሃገር ተመዲቡ ዝሰርሓሉ ቤት ፅሕፈቱ ከፋለጥ እንከሎ ኣብ ዘስምዖ ቃል እዩ። ሚኒስተር ሳም ንጎላ ኣብቲ ዘስምዖ ቃል ምስ መንግስቲ ኤርትራ ዝራኸበሉ ምኽንያት ኣብ ጠቕላላ ጉዳይ ስደተኛታት መደባት ምሕንፃፅ ዝሕግዝ ሓበሬታ ንምርካብ እዩ። ኣታሓዙ ከዓ እቲ ቁፅሪ ኤርትራውያን ስደተኛታት ምስቲ ኣብ ኤርትራ ዘሎ ኩነታት ርጉእ እዩ እናተባህለ ዝንገር ኣይመጣጠንን እዩ ምባሉ እውን እቲ ዜና ሓቢሩ። ኣብ ኡጋንዳ ዘሎ ቁፅሪ ኤርትራውያን ስደተኛታት ልዕሊ 70,000 ምብፅሑ ከም ዘተሓሳስቦ እውን ኣብቲ ዜና ተጠቒሱ። ምዝ ኣተሓይዙ ኤርትራውያን ናብ ኡጋንዳ ዝውሕዝሉ ምኽንያት ፍላጥ ኣቐድምካ ብዛዕባ ኣቀባብልኦም ድላው መፅለሊኦምን ስላዕ ቀረቦምን ከም ዝሕግዝ ጥቃሱ ኣብቲ ዜና ተሓቢሩ። እቲ ሚኒስተር ነዚ ዘለዎ መዝነት ሓድሽ ምዃኑ ብምጥቃስ ቀዳምነቱ ብዛዕባ ምምሕዳር ስደተኛታት ምርዳእ ምዃኑ ነቶም ተሳተፍቲ ኣኼባ ኣፍሊጥዎም። ኡጋንዳ ኣብዚ እዋን እዚ ሓንቲ ካብተን ዝለዓለ ቁፅር ስደተኛታት ዓቂበን ዘለዋ ሃገራት ኣፍሪቃ ክትከውንን ከላ ካብ ኤርትራ፣ ደቡብ ሱዳን፣ ኮንጎ ዴሞክራቲክ ሪፐብሊክ፣ ብሩንድን ተዓቂቦምላ ዘለዉ እያ። ኡጋንዳ ኣብ ጉዳይ ስደተኛታት ክፉት ፖሊሲ እትኽተል ሃገር ብምዃና ዓለም ለኻዊ ንኣዳ እኳ እንተረኸበት ማሕበራውን ሰብኣውን ኣገልግሎት ኣብ ምቕራብ ግና ከቢድ ተፅዕኖ ይፈጥረላ ምህላው ኣብቲ ዜና ተጠቒሱ። በዚ መሰረት ናይቲ ሃገር ሓለፍቲ ዓለም ለኻዊ ደገፍ ክግበረሎም ክምሕፀኑ ፀኒሖም እዮም። ብመሰረት ዝተሓደሰ ፀብጻብ ላዕለዋይ ኮሚሽን ጉዳይ ስደተኛታት ውድብ ሕቡራት ሃገራት ኣብዚ እዋን እዚ ኣብ ኡጋንዳ ጠቕላላ 2,031,697 ስደተኛታትን ሓተቲ ዕቑባን ክህልውን ከለዉ እቶም 74,138 ብዕሊ ዘይተመዝገቡ ምዃኖም ይሕበር። ሓደ ዓለም ለኻዊ ትካል ንመራሕቲ ትግራይ ብትሪ ከሲሱ። ዓለም ለኻዊ ትካል ሓለዋ ሰብኣዊ መሰል ሂማን ራይት ዎች ንመራሕቲ ህዝባዊ ወያነ ሓርነት ትግራይ ከም ዝኸሰሰ 6 ሓምለ 2026 ካብ ናይሮቢ ብዘውፅኦ መግለፂ ዓቢሩ። እዚ ትካል ኣብቲ መግለፂኡ ኣብ ትግራይ ይካየድ ንዘሎ ግፋ ጉድድ ውትድርናን ዘይሕጋዊ ኣጥቃዕን ፍርሕን ስጋኣትን ዝፈጥርን ክብል ኣምሪሩ ተቐይምዎ። ኣታሓዚ ድማ ኣብቲ ግፋ ክሳብ ደቂ 15 ትሕቲ ዕድመ እውን ግዳይ ግፋ ይኾኑ ከም ዘለዉ ጠቒሱ። እዚ ሓደገኛ ተግባር ካብ ዝሓለፈ ወርሒ መያዝያ 2016 ተጀመረ ወፈራ እዩ ኢልዎ ኣተሓሒዙ ድማ ብሓበሬታ ሕብረተሰብ ትግራይ መሰረት እቲ ዘይሕጋዊ ግፋ ኣብ ልዕሊ ዕጡቓት ዝነበሩን ዘይነበሩን ሽማግለታት መንእሰያትን ካብ ኣብያተ ፅሕፈት መካይን ኣብ ጉዕዞ ጉድነታትን መንበሪ ኣባይትን ከምኡ እውን ወርቂ ካብ ዝዕደነሉ ቦታታት ዝካየድ ዘሎ ምዃኑ ኣቃሊዑ

0: ኢትዮጵያን ምራህት ክልል ትግራይን ተፈጥሮ ዘሎ ወጥሪ ከም ዘጋዶ እውን መግለጺ ትካል ሓለዋ ሰብኣዊ መሰል ሓቢሩ እዚ ከምዚ ኢሉ እንከሎ ኣብዝ ሓለፈ መዓልትታት እውን ኣሜሪካ ሕብረት ኤውሮጳ ሓለዋ ሰብኣዊ መሰላትን ዝተፈላለዩ ኣካላትን ነዚ ብሕጊ ዝተደገፈ እናተባህለ ዝካየድ ዘሎ ግፋ ክቃወምዎን መራሕቲ ህወሓት ዕንቅፋት ሰላም ይኾኑ ከም ዘለዉ ኮሱን ጸኒሖም እዮም ብፍላይ መንግስቲ ኣሜሪካ ኣብ መወዳእታ ሰሙን ሰነ 226 2 ንመራሕቲ ህወሓት ዝኸሱ መግለፂታት ምውፅኡ ኣኽረርቲ ኣብ ልዕሊ ዝበሎም መራሕቲ ናይቲ ውድብ ናይ ቪዛ እገዳ ከም ዝወሰነን ዝዝከር እዩ
1: ኣብ ከተማ መቐለ ኢላላ ኣብ ዝበሃል ከባቢ ኣብ ፍሉይ ቦታ ቀበሌ 56 ብ3 ሓምለ 226 ኣብ ተኸየደ ናይ መንእስያት ግዱድ ግፋ ህዝቢ ናይቲ ከባቢ ኣብ ጎደናታት ወፂኡ ተቃውሞ ምክያዱ ዝሕብር ብምስልታት ዝተሰነየ ሓበሬታት ተዘርጊሑ እቶም ተቃወሙ ስድራ ቤታት ናይቶም ግዳያት ነተን ዝተገፉ መንእሰያት ናብ መደበር ተዓሊም ዘሳፈራ ምኻይን ኣእማን ብምድርባይ እኳ ክዓግትወን እንተፈተኑ ግና ኣይከኣሉ እዚ ብከተማ መቐለ ጥራይ ዘይኮነ ኣብ ዝተፈላለዩ ከባቢታት ክልል ትግራይ ዝፍፀም ዘሎ ግፋ ብዙሓት ተጋሩ ኣብ ውሽጥን ወፃእን ይቃወምዎ ኣለዉ ተጋሩ ጥራይ ዘይኮኑ ኤምባሲ ሕቡራት መንግስታት ኤሜሪካ ኣብ ኢትዮጵያ ሕብረት ኤውሮጳን ዓለምለኻዊ ትካል ሓለዋ ሰብኣዊ መሰላትን እውን እቲ ግዱድ ውትድርና ይቋረፅ ዝብል መፀዋዕታ ከቕርቡ ጸኒሖም እዮም ኣብ ትግራይ እቲ ግፋ ዝካየድ ዘሎ ናይ መኸተ ብዝብል ብዝወፀ ኣዛራቢ 44 ገጻትን ልዕሊ 80 ቀጻትን ብዘለዎ ብዙሓት ሰብኣዊ መሰል ዝግህስ እዩ ዝበልዎ ምትግባር ጀሚሩ ዘሎ ሕጊ እዩ እዚ ከምዘይ ኢሉ እንከሎ ሓለፍትን ላዕለዎት ካድራትን ህወሓት ምዝውድብ ዝተናገፃ ዝድግፋን መድያታትን ነቲ ብግብሪ ዝረአ ዘሎ ብምክሓድ ግፋ የለን ዝብል ሓበሬታ እዮም ክዝርግሑ ጸኒሖም ሓላፊ ቤት ፅሕፈት ርክባት ትግራይ ግና ነዚ ናይ መቐለ ግፋ ኣብ ዝምልከት ነቶም ዝተግበሩ ሰባት ክንሓቶም ኢና ዝብል ሓበሬታ ውፅኢ ኣሎ እዚ ምስ ህዝቢ ዘሰሓሕብ ዘሎ ግፋ ንግዱድ ውትድርና ህዝባዊ ወያነ ሓርነት ትግራይ ካብ ህግደፍ ካብ ዝወረሰቶም ፀረ ህዝቢ ተግባራት ሓደ እዩ ዝብል ናይ ብዙሓት ተረድኦ ኮይኑ ዘሎ እዩ
2: ልኡኽ ሕቡራት ሃገራት ሱዳን ኣብ ቻድ ልኡኽ ውድብ ሕቡራት ሃገራት ኣብ ሱዳን ፓካ ሃኣቪስቶ ኣብ ጎረቤት ሱዳን ሃገረይ ቻድ ዲፕሎማስያዊ ምብፃሕ ከም ዘካየዱ ወሃቢ ቃል ውድብ ሕቡራት ሃገራት ሓቢሩ እቲ ልኡኽ ሕቡራት ሃገራት ምዝተፈላለዩ ሰብ መዚ ቻድን ኣብቲ ሃገር ዝርከቡ መዛንኡ ዲፕሎማትን ተመያይጡ ኣብቲ ምይይጦም ብዛዕባ ፀጥታ ሱዳንን ሰፊሕ ዞናዊ ፅልውኡን ከም ዝለዓሉ እቲ ወሃቢ ቃል ስቴፈን ዱጃሪክ ኣብ ኒውዮርክ ኣብ ዝሃቦ ሓበሬታ ገሊፁ እቲ ፍሉይ ልኡኽ ሱዳን ከም ናይ ጉዕዞኡ ኣካል ኣብ ቻድ ካብ ውግእ ዝሃደሙ ሱዳናውያን ተመዛበልቲ ተዓቂቦምሉ ዘለዉ መደበራት ክበፅሕ እዩ እቲ ውሃብ ቃል ከም ዝበሎ ናይቲ ልኡኽ ምብፃሕ ዝካየድ ዘሎ እቲ 4ይ ዓመቱ ሒዙ ዘሎ ውግእ ሱዳን ዘሕደሮ ዓለምለኻዊ ስክፍታ ኣዝዩ ኣብ ዝበረኸሉ መድረኽ ምዃኑ ጠቒሱ እቲ ልኡኽ ሕቡራት ሃገራት ኣብቲ መገሽኡ ምስ ብዙሓት ጉዳይ ሱዳን ዝምልከቶም ኣካላትን መራሕቲ ጎረባብቲ ሃገራትን ዝራኸብ ኮይኑ ቀንዲ ተልእኾኡ ድማ ኣብ ሱዳን ዝያዳ ወታደራዊ ምንቅስቓስ ከይዓርግን ኣብ ክንድኡ ናብ ዘተን ፖለቲካዊ መፍትሕን ዝብፅሓሉ ሃዋህኡ ንምፍጣር ምዃኑ ኣብቲ ዜና ተጠቒሱ ሃኣቪስቶ ናይ ቻድ መገሽኡ ፈጺሙ ናብ ሱዳን ከም ዝጓዓዝን ኣብቲ ሃገር ምስ ዝርከቡ ላዕለዎት ሓለፍቲ መንግስቲ ተራኺቡ ከም ዝዛረርብን ካብ መግለፂ ናይቲ ውሃቢ ቃል ክፍለጥ ተኻኢሉ ኣሎ ካብዚ ቐፂሉ ምስቶም ዝዋግኡ ዘለዉ ወገናትን መራሕቲ ሃገራት ናይቲ ዞባን ተመያይጡ ኣካል እቲ ውድብ ሕቡራት ሃገራት ሕብረት ኣፍሪቃ ኣረብ ሊግ
1: هبرت أوروبا إيجادن زواسولو زلو مسرح سلام سودان زخون

0: ሉሉ ኩነታት ንምፍጣር እዩ።
1: ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈፂምና ኣለና። ንምክትታልኩም እናመስገና ምስ ቀፃሊ መደባትና ንሓድገኩም ሰናይ ምክትታል።

ዜናው ጸብጻብ አኼባ አቦምበር መሳባላት ሰልፊ አቦምበር ሰልፊ ዲሞክራሲ ህዝብ ኤርትራ ብጻይገር ዝገር ተወልደ ብ4ን 5ሽተን ሓምለ 2016 ከም ኣካል ናይቲ ኣብ 3ለስተ ወርሒ ዘካይዶ ርክብ ምስ ኣባላት ሰልፊ ኣኼባ ኣካይዱ ኣብቲ ኣብ ቀዳማይ መዓልቲ ምስ ኣብ ኤውሮጳ ኣሜሪካን ማእከላይ ምብራቕን ኣፍሪቃን ኣብ ካልኣይ መዓልቲ ድማ ምስ ኣብ ኣውስትራልያን ኒውዚላንድን ዝርከቡ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ ዘካየዶ ኣኼባ ብዛዕባ ህልው ኩነታት ሰልፊ ደንብ ሓይልታት ለውጢ ኤርትራን ዞባዊ ማዕበልታትን ዘተኮረ መበገሲ ሓሳባት ኣቕሪቡ ኣቦ እምበር ኣብዚ ብኣብያተ ፅሕፈት ውድባዊ ደቂ ኣንስትዮን መንእሰያትን ሰልፊ ዲሞክራሲ ህዝቢ ኤርትራ ዝተዳለወ ኣኼባ ኣብ ናይ ክልቲኡ መዓልትታት ርክባቱ መብርሂኡ ሰልፊ ዲሞክራሲ ህዝቢ ኤርትራ መደባቱ ናብቲ ኣብ ሃገሩ ዘሎ ህዝቢ ኤርትራ ንምብፃሕ ካብ ዘሎ መደብ ብምንቃል ብቤት ፅሕፈት ዜና ዝተዳለወ መደብ ባህግና ብቋንቋታት ዓረብኛን ትግርኛን ብመንገዲ ሳተላይት ኤርፒኤም ናይ ምዝርጋሕ መደብ ጀሚሩ ከም ዘሎ ኣበሲሩ ከምኡ እውን ብክብሪ ምቕባል ዲፕሎማስያዊ ኣህርታት ኣፍሪቃ ኣብ ትሕቲ ዝብል ቴማ ኣብ በርሊን ኣብ ዝተጋብአ ርክብ ልኡክ ሰልፊ ዲሞክራሲ ህዝቢ ኤርትራ ተሳቲፉ ምንባሩ ጠቒሱ ነቲ ብ8 ሰነ 2026 ዝተጋብአ ኣገዳሲ ዲፕሎማስያዊ መድረኽ ዘዳለውን ንተሳተፍቲ ዝዓደሙን ወፃኢ ጉዳይ ሚኒስተር ጀርመንን ጀርመን ኣፍሪካን ፋውንዴሽን ዝተባህለ ማሕበርን ብሓባር ምዃኖም ከዓ ሓቢሩ ኣብ ቀረባ መጻኢ ብዛዕባ ዝካየድ ኮንፈረንስን ፈስቲቫልን ፖለቲካዊ ሓይልታት ኤርትራ እውን ስፍሕ ዝበለ መግለፂ ኣቕሪቡ ኣብቲ መግለፂኡ እቲ ኣብ መወዳእታ ወርሒ ሓምለ 2026 ዝሳለጥ ኮንፈረንስ ንምድላው ዝግበር ዘሎ ምቅራባት ዳህሲሱ ብዓወት ክዛዘም ዘሎ እምነትን ገሊጹ ኣታሓሒዙ ድማ ኣብ ቀዳማይ ሰሙን ወርሒ ነሓሰ 2026 ኣብ ዝቃናዕ ፈስቲቫል ፍራንክፈርት 2026 ዕውት ንክኸውን ይካየድ ንዘሎ ምድላው ንኢዱ ብፍላይ ኣብቲ ከባቢ ዝነብሩ ኤርትራውያን ንክትሳተፉ መፀዋዕታ ኣቕሪቡ ኣብ ኤርትራ ዘሎ ኩነታት ኣብ ዝዳሰሰሉ ከዓ ኣቦ እምበር ኣብዚ እዋን እዚ ምምሕዳር ህግደፍ ኤርትራውያን ኣብ ኢዶም ዘሎ ባጤራ ናቕፋ ናብ ባንኪ ከረክቡ ኣውፂእዎ ዘሎ ኣስገዳድ ትእዛዝ ብዙሕ ተንኮል ዝሓቆፈ ስለ ዝኾነ ህዝቢ ክጥንቀቕ ኣተሓሳሲቡ እቲ ምምሕዳር ነቲ ትእዛዝ ኣብ ልዕሊ ዘይኽበረ ኣድላይ ስጉምቲ ክንወስድ ኢና ዝበሎ ከምቲ ልማዱ ምስምስ ብምፍጣር ምውራስ ክኸውን ከም ዝኽእል ኣሚቱ ብዛዕባ እቲ ህግደፍ ኣብ ልዕሊ ህዝቢ ዝፍፅሞ ግህሰት መሰረታዊ ሰብኣዊ መሰላት ንምሻን ይገብሮን ዘሎ ፈንጠርጠር ድማ ኣቃልዕዩ ኣብ ዘባና ይረአ ብዛዕባ ዘሎ ማዕበልታት ኣብ ዝጠቐሶ ከዓ ኣብ መንጎ ፌደራል መንግስቲ ኢትዮጵያን ክልል ትግራይን ከምኡ ከዓ ኣብ መንጎ ሱዳንን ኢትዮጵያን ዝምዕብሉ ዘለዉ ናብ ውግእ ከይምዕብሉ ዘስግኡ ተርእዮታት ጠቒሱ ትሳዕብን ካብተን ሃገራት ሓሊፉ ንዘባና እውን ባኣልታ ከይፅርውዎ ዘስግኡ ምዃኖም ገሊፁ ኣብዚ መዳይ እዚ ሰልፊ ዲሞክራሲ ህዝቢ ኤርትራ ንልዑላውነት ኤርትራን ክብሪ ህዝባን ብዝምልከት ዘሎ መትከላዊ እምነት ደጊሙ ኣነፂሩ ኣታሓሒዙ ከዓ ድሕሪ ውግእ እውን እቲ መዕለቢ ንዝታይ ካብ ምዃን ስለዘይሓልፍ ከሎ ጋና ናብ ውግእ ዘይምእታው ከም ዝምረፅ ኣዘኻኺሩ ኤርትራውያን ኣብቲ ሓደ ዝገብሮም ሓቢሮም ንልዕላውነት ሃገርን ህዝባን ሓርነትን ክቃለሱ ፀዊዑ ተሳተፍቲ ኣኼባ ድሕርቲ ሰፊሕ መብርሂ ኣቦ እምበር ኣብቶም ዝጠቐሶም ዛዕባታትን ተዛመድቲ ጉዳያትን ብምትኳር ተወሰኽቲ መብርሂታት ብምሃብ ሕቶታት ብምሕታትን ኣብ መጻኢ ክዕመሙ ዝበልዎም ረባዋታት ምቕራብን ሰፊሕ ተሳትፎ ኣርእዮም።

ጎበጨ ደረ መደረ ጌታቸው ረዳ በበጽሕፈት ዜና ሰልፍ ዲሞክራሲ ህዝብ ኤርትራ አማካሪ ጉዳያት ምብራቅ አፍሪካ ቀዳማይ ሚኒስትር ኢትዮጵያ አቶ ጌታቸው ረዳ ካሳይ ኣብዚ ቀረባ መዓልታት ኣብ ሓደ ወታደራዊ መድረኽ 34.33 ሰከንድን ዝወሰደ መደረ ስሚዑ እቲ መደረ ዘስማዓሉ መድረኽ ናይ ኢትዮጵያ ወታደራዊ ኮሌጅ ዘዳለዎ ዓመታዊ ገምጋም ድሕንነት እዩ ብፅሒት ጌታቸው ረዳ ኣብቲ መድረኽ ሙሉእ ብምሉእ ብዛዕባ ኤርትራ ነይሩ ጌታቸው ኣብቲ መደርኡ ነቲ ህዝቢ ኤርትራ ብመንግስቲ ኢትዮጵያን ሓያላት መሻርክቱን ዝተጠልመ ልኡላዊ ነፃነቱ ንምምላስ ዘካየዶ ታሪኻውን ህዝባውን መሪር ቃልሲ ድሕረ ባይታ ጐሲዩ ምምስራት ሃገርነት ኤርትራ ኣብ ምድኻም ኢትዮጵያ ዝተመርኮሰ እዩ ብዝብል ኣንፈቱ ከስሕቶ ፈቲኑ ምዝተኣሒዙ ድማ ዝሓለፉ ናይ ኢትዮጵያ ምምሕዳራት ሃይለ ስላሴ ደርግን ህወደግን ኣብ ጉዳይ ኤርትራ ዝነበሮም ጉጉያ ኣተሓሕዛ ንውድቀቶም ዓብ ዝተዋፅኦ ከም ዝነበሮ ምምስካሩ ግና ዝከሓድ ኣይኮነን እቲ ወሳኒ ግደ ንውድቀቶም ቃልሲ ህዝቢ ኤርትራ ምንባሩ እንተዝጠቅስ ከዓ ሚዛናዊ ምኾነ እቶም ናብቲ መድረኽ ዝዓደምዎ ከምኒ ጀነራል ኣለምሸት ደግፈ ዝኣመሰሉ ጀነራላት ኢትዮጵያ ኣብ ዝተፈላለዩ መድረኻት ኣንጻር ልኡላውነት ኤርትራ ከስምዕዎ ዝጸንሑ ፈኸራ ንምርጓድ ከም ኢትዮጵያውያን ጉዳይ ኤርትራ ክነልዕሎ ንግደድ ናይ ህልውና ጉዳይ ስለ ዝኾነና እዩ ዝብል ሓሳብ እውን ኣንጸባሪቑ ጌታቸውን ኣብ መጻጻኣ ታሪኻዊ ፖለቲካዊ ቃልሲ ህዝቢ ኤርትራ ከም ዘይተገደሰሉ ዘመልክት ከዓ ፌደሬሽን ኤርትራን ኢትዮጵያን ዝፈረሰሉ ግዜ 1952 ምዃኑ ጠቒሱ ኣብቲ እዋንቲ ተቃውሞ ዘስምዑ ላዕለዎት ሰብ መዚ ኢትዮጵያን ዘጋጠሞም ተቃውሞን ዘርዚሩ ኣብዚ ሓደገኛ ሳዕቤን ምፍራስ ፌደሬሽን ተገንዚቦም ተቃውሞ ዘስምዑ ኢትዮጵያውያን ፖለቲከኛታት ምንባሮም ምጥቃሱ ሓቂ ኮይኑ ነቲ ዝጠቐሶ ዓመተ ምህረት ዝምልከት ግና ተመሊሱ ናይ ታሪክ ዋሕዚ ምውካስ ክድልዮ እዩ ጌታቸው ዝምድና ህዝባዊ ግንባርን ወያኔን ናይ ፍቕርን ባእስን እምበር ትካላውን ቀጻልን ኣይነበረን ኢሉ በብግዜኡ ዝቀያየር ኣብ ጉርሕን በለፅን ዝተመስረተ ህዝባዊ ኣፍልጦ ዘይነበሮ ምንባሩ እውን ኣስፊሩ ኢሳያስ ካብ ብልዑላውነት ኤርትራ ዝያዳ ብሓፈሻ ኣብ ዞባ ብፍላይ ድማ ኣብ ኢትዮጵያ ህርፋን ስልጣንን ዕብለላን እዩ ከቐድም ዝደሊ ክብል ከዓ ጠቒሱ ኣስዒቡ ከዓ ነቲ ሰልፊ ብልፅግና ምምሕዳር ህወሓት ህወደግ ንነፃነትን ልኡላውነት ኢትዮጵያ ኣሕሊፉ ብምሃብ ንልኡላውነት ኤርትራ ፍሉጦ ከም ዝሃበ ኣምሲሉ ዘቕረቦ ናይ ሸፈጥ ክሲ ንምድማቕ ህወሓት ኣብ ጉዳይ ነፃነት ኤርትራ ዝያዳቲ ኢሳያስ ዝመርሖ ውድብ ይግደስ ነይሩ ዝብል ግልቡጥ ምስክርነት ሂቡ ኤርትራ ድሕሪ ኣብ መግዛእታዊ ኣርዑት ኢጣልያ ምእታዋ ብ1890 ሃገር ከም ዝተባህለት ብምኽሓድ ከዓ ናይ ኤርትራ ሃገርነት ኣርቲፊሻልን ካብ ሳሕል ዝጅምርን እዩ ዝብል ዓሻ ድፍረት ኣርእዩ ኣቶ ጌታቸው ረዳ ኣብ ሳሕል ጥራይ ዘይኮነ ኣብ መላእ ሜዳ ኤርትራ ዝተኸየደ ናይ 30 ዓመታት ቃልሲ ሀ ኢልካ ሓዳስ ሃገር ናይ ምፍጣር ዘይኮነ ዝተጠልመ ኤርትራዊ ሃገርነት ንምምላስ ምንባሩ ዘንጊዕዎ ዘይኮነ ነቲ ናይ ብልፅግና መደናገሪ ናይ ሓሶት ስብከት ኤርትራ መሰረት ሃገርነት ዘይነበራ ብሸለልትነት ካብ ኢትዮጵያ ዝተፈልየት እያ ዝብልዎ እንፅርፅሮት ከሰኒዮ ስለ ዝደለየ እዩ ኤርትራን ኢትዮጵያን እዚ ሎሚ ሒዘንኦ ዘለዋ ሃገራዊ ቅርፂ ኣብ መሓዝ ኤርትራ ከም እትቕድማ ተዓሚቱ ክኽሕድ እንተዘይደልዩ ይጠፍኦ እዩ ኢልካ ኣይግመትን እቲ ኣዝዩ ዘተዓዛዝብ ከዓ ንኤርትራ ናኣኢሱ ብምቕራብ
ንምርዓድን ልኡላውነት ኤርትራ ንምግሃስን ዝህንደዱ ንምሕጓስን ዘለዎ ተልእኾ ንምርኣይ ንብዝሒ ህዝቢ ኤርትራ ናብ 1.9 ሚልዮን ጥራይ ኣውሪዱ ኣብ ከተማታት ከረንን ካምፓላን ዘሎ ብዝሒ ኤርትራውያን ብምውድዳር ኣሽካዕ ሌሉ ብህወደግ ዝምራሕ ዝነበረ መንግስቲ ኢትዮጵያ ብመሰረት ውዕል ኣልጀርስ ዝቆመ ኮሚሽን ዶብ ቀያድን ናይ መወዳእታን ብይን ምስሃበ ኣብ መሬት ንኸይምልከት በዓል 5 ነጥብታት ዝብል ፖሊሲ ኣይ ሰላም ኣይ ውግእ ካብ ጉጉይ ገምጋም መራሕቲ ኢትዮጵያ ዝነቐለ ነይሩ ኢልዎ ዝባህልኡ ካብ ሓቂ ዝረሓቐ ኣይኮነን። ስያስ ኣፈወርቂ ኣብ ዝተፈላለዩ ኣጋጣሚታት ብዛዕባ ኩሉ መደያዊ ማሕበረ ቁጠባዊ ኩነታት ኤርትራ ክዛረብ እንከሎ መራሒ ሃገር ዘይኮነስ ብቐጥታ ዘይምልከቶ ኣማኻሪ እዩ ዝመስል ዝበሎ ከምቲ ኣደስ ተሓብእ እሞ ሓበላ ዓይኒነይ ተሓብእ ዝበሃል ኣይኮነንዶ እቶም ስለ ዝተወፅዑ ዝቃወምዎ ዘለዉ ናፈቕቲ ሓርነት ኤርትራውያን እቶም ደገፍቲ እስያስ ኢና ባሃልቲ እውን ነዚ ሓቂ ዝክሕድዎ ኣይኮኑን። እንተኾነ ከምዚ ዝኣመሰለ ዘይጭበጥ ባህሪ ኣብ እስያስ ዝድረት ዘይኮነ ኣብቲ ንሱ ዘማኽሮ ባእታ እውን ዝንፀባረቕ ዘሎ እዩ። ህልው ቁጠባዊ ውጥቀት ኤርትራ ዘይግሉፅ ፖሊሲታት ህግደፍ ኣብ ብርታዕኡ ዘይኮነ ካልኦት ብምግጫውን ብምበኣስን ዝነብር ፃሕታር ምዃኑን ብዝምልከት ዝዘርዘሮም ህልው ኩነታት ኤርትራ ዝገልፁ ተርእዮታት ስለ ዝኾኑ ንኤርትራውያን ብጌታቸው ረዳ ዝንገርዎም ዘይኮኑ ኣካል ዕለታዊ ህይወቶም እዮም። እስያስ ብሕሱር ዋጋ ህልውናኻ ናይ ምግላፅ ተመክሮን ክእለትን ኣለዎ ብዝብል ነቲ ብጎረባብቲ ሃገራት ኢዳእታውነቱ ንምቕናይ ዘቕረቦ ሓሳብ እውን ኣባይታ ዘየለ ኣይኮነን። ጌታቸው ንሕቶ ኣፍ ደገ ባሕሪ ኢትዮጵያ ብዝምልከት ክጠቅስ እንከሎ እቲ ሓያል መመጎቲ ሎምን ፅባሕን እምበር ትማሊ ይኮነን ኢሉ ኤርትራ ናትናያ ነይራ ምባል ዘዋፅእ ከም ዘይኮነ ንምርዳእ ብውሕሉል ኣገባብ ጠቒሱ በዚ ገባብ ኣቀራርባ ኣብ ቤት ፍርዲ መጒትና እንተ ተረቲዕና ኸ እንታይ ንገብር ዝብል መልእኽቲ ምትሕልላፉ እንተ ተረዲእዎም ንመራሕቲ ኢትዮጵያ መለበሚ ውህብቶ እዩ። እዚ ጥራይ ዘይኮነ ንወደብ ዓሰብ ኣብ ዝምልከት ኣብ ዝበሎ ኣብ ኤርትራ ዝነብሩ ኣባላት ብሔረ ዓፋር ዘለዎም ብዝሒ ድሕሪ ምንእኣስ ኢትዮጵያ ክትፀቕጠሉ ዘለዋ ንምምሕዳር ህግደፍ ኣብ ኣህጉራዊ ዲፕሎማስያዊ መድረኽ ንምንፃልን ብዙሕ ህዝብን ካልእ ረቑሕታትን ኣብ ግምት ኣቲኻ ኣገልግሎት ኣፍ ደገ ባሕሪ የድልየኒ እዩ ዝብል ዲፕሎማስያዊ ቅኒት መሓዝ ክኸውን ኣለዎ ዝበሎ ብመራሕቲ ብልፅግና ይፍተውሉ ዶ ኣይፍተውሉን ባዕላቶም ይፈልጡ እምበኣር መደረኡ ብዛዕባ ኤርትራ ሓቅታትን ምህዞታትን ዝደባለቐ ስለ ዝኾነ ኢና ኸዓ ከም ኣይርሑስ ኣይንቑፅ ዕንጨት ጐበጨረ ዝበልናዮ።